ሁለት ኪሎሜትር ይመስል ሰዲ ኪሎሜትር ተሰሶ ቹፕክስም ሙንጅ ማዲያ ከራባን ጉዳራሽ ነስ ሞሪታኒያ ወይ ነው አሁን በሽ ገዚ ራዲያ ከዋህ

ለፊት ለክለመት ይደመት ሰዲት ለመት ተዘሶ ሹክረክ ሲሞት ምንድ ሽማግያ ከራባው ጉዳሽ ነስ ሽር ሞሪታኒያ ወይ ለአሁን በሽ ገዚ ራዲያ ከዋህ ነው።